0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን አድማጮቻችን፣ የዕለተ ሐሙስ መስከረም 14 ቀን 2019 ዓ.ም ተመረጽ ስርጭታችን እነሆ ጀመረ። ለዓለም ዋና ዋና ዜና ልደት አበበ እንዲሁም ስርጭቱን በመምራት ደግሞ እኔ ታምራት ዲንሳ በጋራ ስቱዲዮ እንገኛለን። አብራችሁን ቆዩ። በዓለም ዋና ዋና ዜና የሚጀምረው የዕለቱ ስርጭታችን የዜና መጽሔትን አስከትሎ ሳምንታዊውን የባህል መድረክ ዝግጅታችንን ያስደምጣል። በዛሬው መጽሔት ዜናችን አምስት ርዕሰ ጉዳዮች በትንታኔ ይደመጣሉ። አብዛኞቹ በሰሜን ኢትዮጵያ የተቀሰቀሰውን ዳግም የተቀሰቀሰውን ጦርነት ነው የሚመለከቱት። ከየአካባቢው የተገኙ መረጃዎችን አካተን ዓለም አቀፍ ግብረ መልሶች ተካተውበታል። የአፋር ክልል በህወሓት ታጣቂዎች ላይ እየወሰድኩት ነው ያለውን እርምጃ፣ የግጭቱ መባባስና የአካባቢው ነዋሪና ዓለም አቀፍ ማህበረሰብ ምልከታ፣ ጦርነቱ የፈጠረው ስጋትና የዓለም አቀፍ ማህበረሰቡ ጥሪ፣ እንዲሁም የጦርነቱ መባባስና የዋግ ህምራ ወረዳዎች ተፈናቃዮች ሮሮ ይሰኛሉ። በርዕስ ዋሽንግተን በኤርትራ ላይ ጥራ የነበረውን ማዕቀብ ለምን አነሳች የሚለውም የሚጠየቅበት ሌላኛው ዘገባችን ነው። ሳምንታዊው የባህል መድረክ ዝግጅታችን ባህላዊና ዘመናዊ ግብርና ስምንት ኢትዮጵያውያን የተሳተፉበት የጎቲንጎኑ ጉባኤ ነው የሚያስቃኝን። ለሁሉም ስርጭታችን የሚደመጥባቸውን የሞገድ መስመሮች ላስታውሳችሁ። በሳተላይት ላይ እንገኛለን። በኢትዮ ሳት በNSS 12 ላይ ብትፈልጉ ታገኙናላችሁ። 10985.0 ሜጋሄርዝ ሆሪዞንታል፣ DW 08 ደግሞ አድራሻችን ነው። ትራንስፖንደሩን ከፈለጋችሁ በMEH 01 ወይም ደግሞ በEAH 01 ላይ ብትፈልጉ ታገኙናላችሁ። በኢንተርኔት ለምትከታተሉን አድማጮቻችን DW አምሃሪክ የእንግሊዘኛውን ፊደል ተጠቅማችሁ ብትፈልጉን ታገኙናላችሁ። መተግበሪያ ላይ በቀጥታ ስርጭቱ ሲተላለፍ በተንቀሳቃሽ ስልክና በታብሌትም እንዲሉ ታገኙን ትችላላችሁ። ከዚህ በተጨማሪ በማህበራዊ መገናኛ አውታሮች በፌስቡክ፣ በዩቲዩብ እንዲሁም በቴሌግራም በተመሳሳይ አድራሻ ላይ ታገኙናላችሁ። ስርጭቱን በቀጥታ ታገኙታላችሁ። ሀሳብ፣ አስተያየት፣ ጥቆማ፣ መረጃ ሁሉ ልታካፍሉበት ትችላላችሁ። አሁን ቀዳሚው የዓለም ዋና ዋና ዜና ነው። ልደት አበበ ተዘጋጅታለች። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያ አርዕስተ ዜናው እንሆ። የትግራይ ኃይሎች ከፌደራል መንግስት ጋር ሙሉ ጦርነት መግጠማቸውን የክልሉ ምክትል ፕሬዝዳንት አማኑኤል አሰፋ ለፈረንሳይ ዜና አገልግሎት ተናገሩ። በአማራና በአፋር ክልሎች የትግራይ ኃይሎች ከሌሎች ታጣቂ ቡድኖች ጋር አብረው በመዋጋት ላይ እንደሚገኙም አቶ አማኑኤል አረጋግጠዋል። በሰሜን ኢትዮጵያ የተቀሰቀሰው ጦርነት ወደ መላው የአካባቢው ሀገራት የመዛመት አደጋ ሊኖረው እንደሚችል ብሪታንያዊው የአፍሪካ ቀንድ ጉዳዮች ተንታኝ ማርቲን ፕላውት ዛሬ ለዶይቼ ቬለ ተናገሩ። የአውሮፓ ህብረት በበኩሉ በኢትዮጵያ የተቀሰቀሰውን ጦርነት በአፋጣኝ ማርገብ እንደሚያስፈልግ አሳስቧል። ኢትዮጵያ፣ ጅቡቲና ናይጄሪያዊ ባለሀብት አሊኮ ዳንጎቴ ኢትዮጵያን ከጅቡቲ የሚያገናኝ የተጣራ ነዳጅ ማስተላለፊያ መስመር ለመዘርጋት ማቀዳቸውን ይፋ አደረጉ። ዩናይትድ ስቴትስ የሩሲያው ፕሬዚዳንት ቭላድሚር ፑቲን በቡድን 20 ጉባኤ ላይ እንዲገኙ መጋበዟን አስታወቀች። ዜናው በዝርዝር። የትግራይ ኃይሎች ከፌደራል መንግስት ጋር ሙሉ ጦርነት መግጠማቸውን የክልሉ ምክትል ፕሬዝዳንት አማኑኤል አሰፋ ለፈረንሳይ ዜና አገልግሎት ተናገሩ። በአማራና በአፋር ክልሎች የትግራይ ኃይሎች ከሌሎች ታጣቂ ቡድኖች ጋር አብረው በመዋጋት ላይ እንደሚገኙም አቶ አማኑኤል አረጋግጧል። የአፋር ክልል ህወሓት ጦርነት እንደከፈተበት ገልጾ አስፈላጊውን የመከላከል እርምጃ እንደሚወስድ ትናንት ገልጾ ነበር። ይሁንና በአፋር ክልል ጦርነቱን ትናንት የከፈቱት የህዝባዊ ወያነ ሓርነት ትግራይ ታጣቂዎች ናቸው ሲሉ የአፋር ክልል የኮሚኒኬሽን ቢሮ ኃላፊ ዛሬ ለዶይቼ ቬለ ተናግረዋል። የቢሮ ኃላፊው አቶ መሐመድ አሊ በመጋሌ በአብዓልና ወሰን አካባቢዎች ውጊያ እንደቀጠለም ተናግረዋል።
3: ያው ውጊያ አለ። እስካሁን በውጊያው ይሄን ያክል ሰው ቆስሏል፣ ይሄን ያክል ሰው ህይወት እንዳለፈ የሚገልጽ መረጃዎች ቀጥለን የምናገኛቸው እንዳለ ሆኖ ህወሓትና ተላላኪዎች ላይ ከትናንት ጀምሮ እርምጃ የተወሰደባቸው ናቸው።
2: የአፋር ብሔራዊ አንድነት አብዮታዊ ግንባር የበዓላን ከተማ በቁጥጥር ስር ማድረጉን በማህበራዊ መገናኛ ዘዴዎች እየተገለጸ ቢሆንም አቶ መሐመድ አሊ ግን ይህንን አስተባብሏል። የኢፊድሪ መከላከያ ሰራዊት ዛሬ በይፋዊ የፌስቡክ ገጽ ባወጣው መግለጫ የጠላት ኃይል ሲል የገለጻቸው የህዋትና ተጣማሪ ቡድኖች በርካታ ተዋጊዎች መማረካቸውን 272 የሚሆኑ እንደተገደሉና 260 እንደቆሰሉ ጠቅሷል። ቁጥሩ ግን በገለልተኛ አካል አልተረጋገጠም። በሰሜን ኢትዮጵያ የተቀሰቀሰው ጦርነት ወደ መላው የአካባቢው ሀገራት የመዛመት አደጋ ሊኖረው እንደሚችል ብሪታንያዊው የአፍሪካ ቀንድ ጉዳዮች ተንታኝ ማርቲን ፕላውት ዛሬ ለዶቼ ቬለ ተናገሩ። እንደ ፕላውት ማብራሪያ ኤርትራ በአዲሱ ጦርነት እጇን የምታስገባ ከሆነ ጦርነቱ መልኩን ሊቀይር ይችላል።
4: ግጭቱ ከተስፋፋ ኤርትራና ኢትዮጵያን ያማከለ ግጭት የሱዳን ኃይሎችን ሊያካትትም ይችል ይሆናል። ይህም መላውን የአፍሪካ ቀንድ አካባቢ ወደ ጦርነት ሊያስገባ ይችላል።
2: ኢትዮጵያ የሱዳንን የፈጥኖ ደራሽ ኃይል በመጻሩ RSF እንደምትደግፍና በምዕራብ ኢትዮጵያ የፈጥኖ ደራሽ ኃይሉ ተዋጊዎች የሚሰለጥኑበት የጦር ሰፈር እንዳለ የሚያሳይ ጠንካራ ማስረጃ አለ ያሉት ፕላውት፣ ኤርትራ ደግሞ የሱዳን ጦር ኃይል ደጋፊ ናት ሲሉ ተናግሯል። የአውሮፓ ህብረት በሰሜን ኢትዮጵያ የተቀሰቀሰው ጦርነት በአፋጣኝ ማርገብ እንደሚያስፈልግ አሳሰበ። ህብረቱ የኢትዮጵያ ፌደራል መንግስትና ህዝባዊ ወያነ ሓርነት ትግራይ ወደ ተፈራረሙበት ግጭት የማቆም ስምምነት ለመመለስ ጊዜው አረፈደም የሚል አቋም አለው። ልዩነቶች ሊፈቱ የሚችሉት በወታደራዊ እርምጃ ሳይሆን በውይይት ብቻ ነው በማለት የአውሮፓ ህብረት በሰሜን ኢትዮጵያ ጦርነት ከተቀሰቀሰ በኋላ ሮብለት ማምሻውን ከብራስልስ ባወጣው መግለጫ አሳስቧል። ህብረቱ የህዋት ኃይሎች በመቀሌ፣ አክሱምና ሽሪ የሚገኙ አውሮፕላን ማረፊያዎችን መቆጣጠራቸው ሌላው አሳሳቢ ያለው ጉዳይ ነው። ባለፉት ሳምንታት በኢትዮጵያ መከላከያ ሰራዊት የተፈጸሙ በርካታ የድሮን ጥቃቶችን በስጋት ሲከታተል እንደቆየ የገለጸው የአውሮፓ ህብረት ሰብአዊ እርዳታ በጫኑ ተሽከርካሪዎች ላይ የተፈጸሙ ጥቃቶችንና እርዳታ ለሚያስፈልጋቸው እንዳይደርስ የሚደረጉ ማንኛቸውም ክልከላዎችን በጥብቅ አውግዟል። ኢትዮጵያ፣ ጅቡቲና ናይጄሪያዊው ባለሀብት አሊኮ ዳንጎቴ ኢትዮጵያን ከጅቡቲ የሚያገናኝ የተጣራ ነዳጅ ማስተላለፊያ መስመር ለመዘርጋት ማቀዳቸውን ይፋ አደረጉ። ሮይተርስ ዜና ምንጭ የጠቅላይ ሚኒስትር አብይ አህመድን ጽህፈት ቤት ጠቅሶ እንደዘገበው ለግንባታው 660 ሚሊዮን ዶላር ታቅዷል። ፕሮጀክቱ የ120 ኪሎ ሜትር ርዝመት ያለው የቧንቧ መስመር ዝርጋታና ሁለት ማከማቻዎችን መገንባትን እንደሚያካትት ተዘግቧል። ይህም በኢትዮጵያ ደወሌ አካባቢ 800 ሺህ ኪዩቢክ ሜትር የሚደርስ የማከማቻ አቅም ያለውና በጅቡቲ ዳመርጆግ ደግሞ 375 ኪዩቢክ ሜትር መያዝ የሚችል ማከማቻ ይገነባል። ፕሮጀክቱ በ18 ወራት ውስጥ ስራ እንደሚጀምርም ሮይተርስ ዘግቧል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በፌስቡክ ገጹ ጠቅላይ ሚኒስትር አብይ አህመድ ለይፋዊ የሥራ ጉብኝት ዛሬ ጅቡቲ እንደሚገኙ ዘግቧል። የግንባታው የመሰረተ ድንጋይ ዛሬ የጅቡቲ ፕሬዝዳንት ኢስማኤል ዑመር ጉሌህ፣ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና ናይጄሪያዊው ባለሀብት አሊኮ ዳንጎቴ በተገኙበት ተቀምጧል። አድማጮች የምትከታተሉት ከዶይቼ ቬለ ዲደብሊው የሚተላለፈውን የዓለም ዜና ነው። የመካከለኛው ምስራቅ ጦርነት ዋና ትኩረት በሆነበት በአሁኑ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የፍልስጤሙ ፕሬዝዳንት መሐሙድ አባስ ዛሬ ሐሙስ በኒውዮርክ በመካሄድ ላይ በሚገኘው 81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደርጋሉ ተብሎ ይጠበቃል። ወደ ዩናይትድ ስቴትስ ለመግባት ቪዛ ያላገኙት አባስ በቪዲዮ መልእክት አማካኝነት ለጉባኤው ንግግር አድርጓል። ከጠቅላላ ጉባኤው ጎን ለጎንም በርካታ በመካከለኛው ምስራቅ ጦርነት ላይ ያተኩሩ ስብሰባዎች እንደሚካሄዱ ተዘግቧል። ኔታንያሁ በዩናይትድ ስቴትስ የአንድ ቀን ቆይታ እንደሚኖራቸውና ንግግራቸውንም አሰምተው እንደጨረሱ ወደ ሀገራቸው እንደሚመለሱ ሮይተርስ ዜና ምንጭ ዘግቧል። ኔታንያሁ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከ9 ሀገራት ፕሬዝደንቶች፣ ጠቅላይ ሚኒስትሮችና ምክትል ፕሬዝደንት ጋር እንደሚነጋገሩም የኔታንያሁ ቢሮ አስታውቋል። ቢሮ በምን ጉዳይ ላይ እንደሚወያዩም ሆነ ከዩናይትድ ስቴትስ ባለስልጣናት ጋር ስብሰባ ታቅዶ ይሁን አይሁን የገለጸው ነገር የለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በመቃወም በኒውዮርክ ሰልፎች ይካሄዳሉ ተብሎ ይጠበቃል። የኒውዮርክ ከንቲባ ዞራን ማምዳኒም ቢሆኑ የተቃውሞ ሰልፎች እንዲደረጉ ጥሪ አቅርበዋል። ዩናይትድ ስቴትስ የሩሲያው ፕሬዝዳንት ቭላድሚር ፑቲን በቡድን 20 ጉባኤ ላይ እንዲገኙ መጋበዟን አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኒውዮርክ በመካሄድ ላይ ባለው 81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለመዘገብ ለተገኙ ጋዜጠኞች ፑቲን ግብዣውን እንደሚቀበሉ ተስፋ እናደርጋለን ሲሉ ተናግሯል። ዩናይትድ ስቴትስ በዚህ አመት በታሳስ ወር የቡድን 20 ጉባኤን ታካሂዳለች። ችግሮችን ለመፍታት ከማይስማሙት ሰው ጋርም ቢሆን መገናኘት ያስፈልጋል ሲሉ ሩቢዮ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ከተወያዩ በኋላ ተናግሯል። ቡድኑ በዓለም ላይ ግንባር ቀደም የሚባሉ በኢንዱስትሪና ፋይናንስ የበለጸጉ ሀገራት ተወካዮች ተሰብስበው የሚመክሩበት ነው። የዘንድሮ ጉባኤ ዩናይትድ ስቴትስ ፍሎሪዳ ግዛት የሚገኘው የፕሬዚዳንት ዶናልድ ትራምፕ የጎልፍ ክለብ ውስጥ እንደሚካሄድ ታቅዷል። የኖርዌይ መንግስት በኃይል ለተያዙ የፍልስጤም ግዛቶች የሚውል ያለው የ13 ሚሊዮን ዶላር የእርዳታ ድጋፍ እንደሚያደርግ ዛሬ አስታወቀ። ገንዘቡ በተባበሩት መንግስታት በዓለም ባንክና የመንግስት የበጀት ድጋፍ መልክ እንደሚሰጥ አስታውቋል። ኖርዌይ እንደ ጎርጎሮስ አቆጣጠር በ2024 ለፍልስጤም እውቅና የሰጠች ሀገር ናት። ኖርዌይ በዚህ በጎርጎሮሲያኑ 2026 ዓመት ከ105 ሚሊዮን ዶላር በላይ ለፍልስጤም ለግሳለች። ይህ በእንዲህ እንዳለ በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተመሰረተው የሰላም ምክር ቤት የጋዛን ሰርጥ መልሶ ለመገንባትና ለማስተዳደር የሚያስችል የስድስት ወር እቅድ ትናንት አስተዋውቋል። እቅዱን ለማሳካት 2.5 ቢሊዮን ዶላር ገደማ ያስፈልጋል ተብሏል። እንደ የሰላም ምክር ቤቱ ገለጻ የመልሶ ግንባታው ጠቅላላ ወጪ 71 ቢሊዮን የአሜሪካን ዶላር ይሆናል። የድርጅቱ የሥራ አስፈጻሚና የቦርድ አባል የሆኑት የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር በጋዛ የሚገኙ ፍልስጤማውያን መፈክር ሳይሆን መፍትሄ ነው የሚያስፈልጋቸው ብለዋል። ይህ ዶይቼ ቬለ DW ነው። አድማጮች፣ አርዕስተ ዜናው በድጋሚ ነው። የትግራይ ኃይሎች ከፌደራል መንግስት ጋር ሙሉ ጦርነት መግጠማቸውን የክልሉ ምክትል ፕሬዚዳንት አማኑኤል አሰፋ ለፈረንሳይ ዜና አገልግሎት ተናገሩ። በአማራና በአፋር ክልሎች የትግራይ ኃይሎች ከሌሎች ታጣቂ ቡድኖች ጋር አብረው በመዋጋት ላይ እንደሚገኙም አቶ አማኑኤል አረጋግጧል። በሰሜን ኢትዮጵያ የተቀሰቀሰው ጦርነት ወደ መላው የአካባቢው ሀገራት የመዛመት አደጋ ሊኖረው እንደሚችል ብሪታንያዊው የአፍሪካ ቀንድ ጉዳዮች ተንታኝ ማርቲን ፕላውት ዛሬ ለዶይቼ ቬለ ተናገሩ። የአውሮፓ ህብረት በበኩሉ በኢትዮጵያ የተቀሰቀሰውን ጦርነት በአፋጣኝ ማርገብ እንደሚያስፈልግ አሳስቧል። ኢትዮጵያ፣ ጅቡቲና ናይጄሪያዊው ባለሀብት አሊኮ ዳንጎቴ ኢትዮጵያን ከጅቡቲ የሚያገናኝ የተጣራ ነዳጅ ማስተላለፊያ መስመር ለመዘርጋት ማቀዳቸውን ይፋ አደረጉ። ዩናይትድ ስቴትስ የሩሲያው ፕሬዝዳንት ቭላድሚር ፑቲን በቡድን 20 ጉባኤ ላይ እንዲገኙ መጋበዟን አስታወቀች። የዓለም ዜናው የስካውኑ ነበር። ጤና ይስጥልኝ።
1: ለዓለም ዋና ዋና ዜና ልደት አበበን አመሰግናለሁ።
0: የዜና መጽሔት
1: 6 ርዕሰ ጉዳዮች የሚተነተኑበትና በወቅታዊ የኢትዮጵያ ጉዳይ ላይ ያተኮረ መጽሔት ዜናችን ጀምሯል። ከዚሁ ከቦን በተጠናቀረ ዘገባ ነው የምንጀምረው። የአፋር ብሔራዊ ክልላዊ መንግስት በአፋር ክልል በህወሓት ታጣቂዎች መስከረም 12 ቀን 2019 ዓ.ም ሌሊት ተጀመረ ላለው ውጊያ አጸፋ እየሰጠ መሆኑን አስታወቀ። የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም ኡጉጉመ የአባላ ከተማ መያዙን መግለጹን ክልሉ አስተባብሏል። በአፋር ክልል የጦር ሰፈር የመሰረቱት የትግራይ የሰላም ኃይል በመባል የሚጠራው ቡድን ምክትል አዛዥ በበኩላቸው በአፋር በቆቦና ሰቆጣ አካባቢዎች አሁንም ውጊያው እንደቀጠለ ለዶይቼ ቬለ አረጋግጠዋል። ዝርዝሩን ዮሐንስ ገብረ እግዚአብሔር እንዲህ አጠናቅሮታል።
5: የአፋር ብሔራዊ ክልላዊ መንግስት በኪልበቲ ሮሱ ዞን በአብዓላ፣ መጋሌ፣ ወሰማና ሌሎች አካባቢዎች ህወሓት ጦርነት እንደከፈተበት ገልጾ አስፈላጊውን የመከላከል እርምጃ እንደሚወስድ ትላንት ገልጾ ነበረ። የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ዛሬ ለዶይቼ ቬለ በሰጡት ቃለ ምልልስ ጦርነቱን የጀመረው አሸባሪውና የኢትዮጵያ ጠላት ነው ያሉት የህወሓት ታጣቂ ነው በማለት ጦርነቱ በተጀመረበት አካባቢ አሁንም መቀጠሉን ገልጿል።
3: እነሱ በጀመሩበት አካባቢ አልቆምም። መጋሌ፣ አባዓላና ወሰን አካባቢ እና ሌሎች አካባቢዎች ላይ ናቸው። ያው ውጊያ አለ። እስካሁን በውጊያው ይሄን ያክል ሰው ቆስሏል፣ ይሄን ያክል ሰው ህይወት እንዳለፈ የሚገልጽ መረጃዎች ቀጥለን የምናገኛቸው እንዳለ ሆኖ የአፍሪካ ሰላምና ደህንነት በቀውና ይህንን ተግባር በዋነኝነት እየፈጸመን ያለው እነዚህ ጸረ ሰላም ኃይሎች ህወሓትና ተላላኪዎች ላይ ከትናንት ጀምሮ እርምጃ የተወሰደባቸው ናቸው።
5: የአፋር ብሔራዊ አንድነት አቤታዊ ግንባር በአፋርኛ ምህጻሩ እጉግመ የአብዓላ ከተማን መያዙ በማህበራዊ መገናኛ ዘዴዎች እየተገለጸ ነው። አቶ መሐመድ አሊ ግን ይህን አስተባብለዋል።
3: ሲጀመር እንደዛ በእጉግመ ስም የሚያገለግል እጉግመ አይደለም። እጉግመ እንደሚታወቀው ለኢትዮጵያም ለአፋርን ህዝብን ዋጋ የከፈሉ ዛሬ ላለንበት የራሳቸው ሚና የተጫወቱቸው እነሞ ወሮበላዎች ናቸው። እጉግመ ስም የሚነግዱ እጉግመ አይደሉም። አባላና ሌሎችም ወረዳ ወይ ከተማ የሚቆጣጠሩበት ኃይልም የላቸውም፣ ባንም የላቸውም። እነሱ ማለት ተላላኪ ናቸው። አሸባሪ ቲቤልፍ ተላላኪ ናቸው። በእነሱ እጅ ያለ
5: ትግራይን እየገዛ ያለው ህወሓት መራሹ የትግራይ ክልል መንግስት የዘር አጥፊ ያለው የፌዴራል መንግስት ጦርነት እንደከፈተበት በመግለጽ ሰራዊቱ የመከላከል እርምጃ እንዲወስድ ማዘዙን ገልጿል። በአፋር ክልል የጦር ሰፈሩን የመሰረተው የትግራይ የሰላም ኃይል በመባል የሚጠራው ቡድን ምክትል አዛዥ ኮሎኔል በርሀ ባራኪ በቅጽል ስማቸው ወድራያ ግን ጦርነቱን የጀመረው ራሱ ህወሓት ነው ብለዋል። የህወሓት ታጣቂዎች በቆቦ፣ በሰቆጣና በተለያዩ የአፋር አካባቢዎች አሁንም ውጊያ እያካሄዱ እንደሆነም ተናግረዋል።
3: በሌሎች አካባቢዎች ብዙ ግንባሮቹ ሰፋ ስለሚሉ የት የት አካባቢ ጀምረዋል የሚል ብዙ ኢንፎርሜሽን የለኝም። አጠቃላይ ግን የቆቦ አካባቢ ቆቦም ለመያዝ ቆቦም አልፎ የዋናው ኢንተርናሽናል መንገድ ለመቁረጥ የሚያደርጉት እንቅስቃሴ ቆቦ መስመርም ሆነ ሰቆጣ መስመርም ሆነ ለመቁረጥ የጀመረ ኃይል አለ። ሌላው ደግሞ የአፋር ክልል ነው። አፋር ክልል ከመቀለ ተነስቶ ተመራ የሚገባ ትልቁ የሃይቦይ መንገድ ወርጦ አዋላ አካባቢ ያሉ ሁኔታዎችን በቁጥጥር ስር ለመዋል ውጊያ ጀምረዋል። እኛን ዝም ብለን ራሳችን ለመከላከል እዛ አካባቢ ነው ያለ ነው የመጣ ኃይል እኛን እየተኮሰ ነው። ብዙም እያፈናቀለ ነው ያለው። አዋላ አካባቢ ነው ያለው፣ ዳርዳሩ ማለት ነው። ስለዚህ እኛ ይህንን ሁኔታ እየተመለከትን ነው ያለ ነው። አሁን ትንኮሳ አልጀመርንም። እኛ ራስ መከላከል ተልእኮ ይዘን ብቻ ነው ያለ ነው። እነሱ በከባድ መሳሪያም በሁሉም በእጃቸው ያለ በሙሉ አጥፊ ጠመንጃ በሙሉ ተሰልፎ እየተኮሱ ነው ያሉ።
5: ስለ አሁኑ ውጊያ የፌዴራል መንግስት እስካሁን ያለው ነገር ባይኖርም የሀገር መከላከያ ሚኒስቴር በማህበራዊ መገናኛ ገጹ ዛሬ ባሰራጨው መረጃ ሰላም ጠል ያለውን ህወሓት በለኮሰው እሳት እየተለበለበ ነው ብሏል። የሰሜን ምስራቅ እዝ አዛዥ ሌተናል ኮሎኔል አሰፋ ቸኮል ህወሓትና ታሪካዊ ጠላቶቻችን ያሏቸው ኢትዮጵያን የማፍረስ ዓላማ ሸክመው ያጣመሩትን ቡድን በሰሜን ወሎ ዞን ተኩለሽ፣ ድልድይ፣ ቀያፈር፣ በረሃ ማርያም፣ ባይቧ፣ በጭሮና ኩቤ ቀርሳን በሚባሉ አካባቢዎች ያለ የሌለ ኃይሉን አሰልፎ ሸልኮ ለመግባት የሞከረ ሲሆን በደረሰበት ጠንካራ ምት ንብረትና የሰው ኃይሉን እያንጠባጠበ ወደ መጣበት ለመመለስ ተገድዷል ብለዋል።
1: ተከታዩ ዘገባ ወደ አዲስ አበባ ነው የሚወስደን። በሰሜን ኢትዮጵያ በተለይም

0: ነው ያለ የላሊበላ ገዳ። ትናንትና የተጀመረው ውጊያ በፍየድ ያለው ውጊያ ወደ ያሸናን አልፎ ወደ ደወሎ እየሄደን፣
1: ዛሬስ ምንድን ነው የሚመስለው የላሊበላ ከተማ?
0: ላሊበላ አራት ማቅጣጫ የተከፈሰ ነው ያለው፣ ወደ ገነሶ፣ በዚያኛ በኩል ወደ ድንጎባ፣ እዚያ ወደዚያ ደግሞ ደጎሳ ይዞ አዲስ ገዳ የሚባለውን ወደ አገነተ ማርያም ደግሞ ይሄን አስተላበር እየሄደ ነው። ከባድ መሳሪያ በመድ
2: የአየር መንገድ መዘጋት የመንገደኞች መንገዳታት እና ቅሬታ እንደ መያዝ ነገሮች አሉ እንጂ ጦርነቱ እንደማይቀር ትንሽ ማህበረሰብ እዚህ የቀረው ሰው ያውቅ ነበር። ያው ስሜቱ ትንሽ አሁን ትናንት ወደ ገበያ ቀዳማዊ ወያኔ የሚባላል የገበያ ማዕከል አካባቢ እንደ መርካቶ አይነቱ ማለት ነው። ትንሽ ትናንት ከሰዓት አካባቢ ሸቀጦችን ወደ መደበቅ ምናምን ማሸሸት ምናምን ነገሮች ነበሩ። የዋጋ መጨመር ነገሮች እየታዩ ነበር። አፈሳም አለ። ወጣት እንደፈለገው ወጥቶ መሰርቶ መምዛ መግባት ምናምን የሚችልበት አይነት ሁኔታ አይደለም ያለው።
1: የጸጥታ ኃይላት እንቅስቃሴስ ምን ይመስላል? ከተማው ላይ መቀለ ከተማ ላይ
2: ሰሜን እዛ አካባቢ ጀት መጥቶ ጥሎ ሄዷል። ዛሬ ራሱ እና እኔ አጋጣሚ ልጅን ለመጠየቅ ወደ ትምህርት ቤት ሄጄ ነበረ። በጣም የደነገጥኩት ምክንያቱም ህጻናት ሀገር ሰላም ብለው ትምህርት ቤት ውስጥ የተጫወቱ ባለበት ሰዓት እዚህ የጀት በጣም በቅርብ ርቀት እያለፈ ሲሄድ ልጆቹን ወደ ክፍል ሲሯሯጡ ስታይ ትንሽ በቃ የሆነ ውስጥ በጣም ሌላ ነገር ይሰማል። የተሟላ ጦርነት የሚባል ነገር የለም። መሀል ከተማ ያለው የወታደር እንቅስቃሴ ግን ይህን ያክል እንቅስቃሴ የለም። ያሉት ሰራዊት ከተማ ውስጥ የነበሩት አሉ፣ በተለያዩ መንገዶች ላይ ይታያሉ። የተለመደ ነው፣ የቆየ ነው። ይህ ነገር አዲስ የተለየ ለውጥ የለም እስካሁን።
3: ትናንት ጀምሮ አፍሀል አካባቢም ችግር አለም ነው ተከታትሯል ነበር። ጉጉሞ የሚባል እዛ ገብተዋል። አሁን ማህበረሰቡን እነሱ የሚሉት ተረጋጉ፣ እኛ እናንተ ጋር ምንም የምናርግ ነገር የለንም፣ የምንጋጭ ነገር የለንም እያሉ ነው እያረጋጉ ነው። አትሄዱ በቃ እነኛ ከእናንተ ጋር ምንም እንትን የለንም። ያው መንግስት እነኛና መንግስት ጋር ነው ትንሽ ግጭት እንጂ ልዩነት የለንም እያሉ ነው።
1: በኢትዮጵያ የአሜሪካ ኤምባሲ ትናንት ምሽት ባወጣው የደህንነት ማስጠንቀቂያ የአሜሪካ መንግስት ሰራተኞች ወደ ትግራይ ወይም አፋር ክልሎች እንዲጓዙ አይፈቀድላቸውም ብሏል። ዜጎቹ በማንኛውም ምክንያት ወደ ትግራይ ወይም አፋር ክልሎች እንዳይጓዙ እንደሚመክር የጠቀሰው ኤምባሲው በእነዚህ አካባቢዎች የኢንተርኔትና የስልክ አገልግሎቶች በማንኛውም ጊዜ ሊቋረጡ እንደሚችሉ ማስጠንቅቋል። በሰሜን ኢትዮጵያ ዳግም የተቀሰቀሰውን ግጭት ወደ ትግራይ ክልል ይደረጉ የነበሩ የአውሮፕላን በረራዎች መቋረጥን ከዚያም አስቀድሞ ደግሞ የኢትዮጵያ መንግስትን ለመጣል 7 የፖለቲካና ታጣቂ ኃይሎች ጥምረት መመስረታቸውን ተከትሎ የተባበሩት መንግስታትን ጨምሮ የአውሮፓ ህብረት፣ የአፍሪቃ ህብረት፣ የምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን ሀገራትና ሌሎችም አካላት ስጋታቸውን እየገለጹ ይገኛሉ። ችግሮች በሰላም እንዲፈቱና ንጹሃን ዜጎች የጉዳት ሰለባ እንዳይሆኑም ጥንቃቄ እንዲደረግ ጥሪ በማድረግ ላይ ይገኛሉ። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
4: የኢትዮጵያ መንግስትና ህዝባዊ ወያኔ አርነት ትግራይ ህወሓት አዲስ ጦርነት የገጠሙት ፕሪቶሪያ ውስጥ በተደረገው ግጭትን የማስወገድ ስምምነት ወይም ባስቆመው ጦርነት ተሸንፈናል የሚል ስሜት ያደረባቸው ወገኖች ስላሉ እንደሆነ አንድ የፖለቲካ ተንታኝ ተናገሩ። አክሌድ በሚል ምህጻረ ቃል የሚጠራው ጥናት ተቋም የምስራቅ አፍሪካ የፖለቲካ ጉዳይ ተንታኝ ዶክተር ጃለሌ ጌታቸው እንደሚሉት የአሁኑ ጦርነት የተጀመረው ባለፈው ማክሰኞ ሳይሆን ሐምሌ ማብቂያ ሸረሪና ላይ ውጊያ ሲደረግ ነው። ዶክተር ጃለሌ እንደሚሉት እየተስፋፋ የመጣው ጦርነት ከእንግዲህ ሊቆም የሚችለው በጦር ግንባሩ ውጊያ አንዱ የበላይ ሲይዝ ወይም ዓላማው በጦርነት እንደማይሳካ ሲገነዘብ ነው። ነጋሽ መሐመድ ዶክተር ጃለሌን በስልክ አነጋግሯቸዋል።
5: የኢትዮጵያ ፌዴራላዊ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ፕሪቶሪያ ላይ ስምምነት ከተፈራረሙ በኋላ ብዙ ተስፋ ተደርጎ ነበረ። ሰላም ይሰፍናል የሚል ብዙ ውይይቶችም ሲደረጉ፣ ዓለም አቀፍ ግፊቶችም ሲደረጉ ነበር ሁለቱ ወገኖች የተፈራረሙትን ስምምነት እንዲያከብሩ ወደ ጦርነት ዳግም እንዳይገቡ የሚል። እንዳለመታደል ሆኖ ጦርነቱ ካለፈው ማክሰኞ ሌሊት ጀምሮ ተጀምሯል። ምን ማለት ነው ይሄ? ለምንድን ነው ስምምነትም ውይይትም ግፊትም ይህን ጦርነት ማስቀረት ያልቻለው?
6: የፕሪቶሪያ ስምምነት ሌሎች ተጨማሪ ስምምነቶች እንዲደረጉ መንገዶች ይከፍት ነበረ። ቀጣይ ስምምነቶች ነበሩ፣ ቀጥሎ የሚያደርጉት ነገር ነበረ። እነሱ ነገሮች በብዛት አልተደረጉም። ጦርነቱ አክቹዋሊ የተጀመረው ትናንትና አይደለም፣ የተጀመረው ኦገስት

0: አንድ ነው ሸረሪና ላይ ውጊያ በተጀመረበት ቀን ነው የተጀመረው። ግን ከትናንት ጀምሮ ኢንቴንሲፋይድ የሆነ አማራ ክልልን እና አፋር ክልልን ያካተተ መልቲፕል የሆነ ፍሮንት ያለበት ክላሽ ነው የተጀመረው። ኦፊሻሊ ግን የተጀመረው ኦገስት አንድ ነው የኛ ዴታ የሚያሳየው፣ የአክሌት ዴታ የሚያሳየው።
1: ለምን ተጀመረ ነው አሁን ጥያቄው። ማለት ስምምነት ነበረ፣ ስምምነቱን የሚያስፈጽሙ የተለያዩ ስምምነቶችና ተጨማሪ በተግባር መተርጎም የነበረባቸው ነበሩ። እነዚህ ለምን አልሆኑም?
0: እነዚህ ያልሆኑበት ምክንያት ስምምነቱን ያረጉ ሰዎች ባለፈው ተሸንፈው የነበሩ የመሰላቸው አሁን ደግሞ እናሸንፋለን ብለው የሚያስቡ አለ። በጦርነት በቫዮለንስ ሀሳባችንን እናሳካለን ብሎ የሚያስብ አካል ስላለ የሚያስበውን ለማድረግ ነው ወደ ጦርነቱ የሄደው። ለምሳሌ ቲፒኤልኤፍ ኦፊሻሊ አግሪመንቱ ውድቅ ሆኗል ብሎ የራሱን 2020 ላይ የነበረውን ገቨርንመንት ሪንስቴት አድርጎ ቲዲኤፍን የማደራጀት እንደገና የማሰልጠን የመሳሰሉትን ነገሮች ኦፊሻሊ ማድረግ ጀምሯል። ሁለተኛ ደግሞ አላያንሶች ተቀይረዋል፣ በፊት ከነበረው ራውንድ ኦፍ ኮንፍሊክት ማለት ነው። ያ ደግሞ ላሉት በጦርነቱ ተሳታፊ ለሆኑ ሰዎች ደግሞ የተለያየ ተስፋ ሊሰጥ ይችላል። በአሁኑ ዙር ልናሸንፍ እንችላለን፣ በአሁኑ ስትራቴጂ ሊቀየር ይችላል ብሎ ወደ ማሰብ ሊሆን ይችላል። ይሄ በአጭር የሚመለስ ነገር አይደለም። ግን አሰን ኤግዛምፕል እነዚህ ሁለቱን መውሰድ እንችላለን።
1: በቅርቡ የተመሰረተው ጥምረት ወይም ትብብር የተባለው የታጣቂ ቡድኖች ህብረት ምን ማለት ነው? አንዳንዶች እዛ ህብረት ውስጥ ወይም ጥምረት ውስጥ የገቡት ኃይላት አይጣጣሙም ነው የሚባለው። ምንድነው እርስዎ ወይም እርስዎ የሚያስቡት እንዴት ነው?
0: በመጀመሪያ አላያንስ ሲፈጠር ይሄ መጀመሪያ አይደለም፣ የነበረ ነው በፊት በ1991 በፈረንጆቹ አቆጣጠር እንዳረገው ለምሳሌ ኢፒአርዴፍ እንደተመሰረተው እንደሱ አይነት አመሰራረት ይመስላል። እነዚህ አካላቶች ግን ከበፊቱ ከኢፒአርዴፍ ሊለያቸው የሚችለው ያገናኛቸው የጠላቴ ጠላት ጓደኛዬ ነው የሚለው ስምምነት ቢመስልም፣ በእነሱ ኬዝ ግን የጠላቴ ጠላት ጠላት ነው፣ ለእኔም ጠላቴ ነው፣ ለእነሱም ጠላት ነው እና አብሮ የሚያሰራቸው አይዲዮሎጂ የላቸውም፣ ተመሳሳይ ሰፖርት ቤዝ የላቸውም። ወደ ግሩፕነት የተቀየረበት ምክንያት በሌላኛው ምክንያት ነው። የጠላቴ ጠላት ጓደኛዬ ነው የሚለው እዚህ አይሰራም። የጠላቴ ጠላት የእኔም ጠላት ስለሆነ ማለት ነው፣ በአላያንስ ውስጥ ላሉት።
1: ከዚህ በኋላ ተስፋ አለ ይሆን? ምናልባት ከአራት ወይም ከሶስት ዓመት ተኩል በፊት ያየነውን አይነት እልቂት፣ ፍጅትና ጥፋት የሚያደርስ ጦርነት፣ ሙሉ ጦርነት ተከፍቷል። ነገር ግን በጣም የተስፋፋ ጦርነት ከማየታችን በፊት እንዲያው የሰላም ተስፋ አለ ብለው ያስባሉ?
0: የሰላም ተስፋ ጭላንጭል አለ። ግን ይሄ ዲፔንድ የሚያደርገው አሁን ባሉት በአንድ ሳምንት የሚሆን በሁለት ሳምንት የሚሆነው አውትካም ነው። አንደኛው ወዲያውኑ የበላይነት ካሳየ ወይም ደግሞ የሚሸነፍ ከመሰለው ወይም ደግሞ ያሰበውን ነገር በቫዮለንስ እንደማያስፈጽም ካወቀ ወደ ኔጎሽሽን ቴብል ሊመጡ ይችላሉ።
1: በጣም አመሰግናለሁ። መልካም ቀን።
2: ነጋሽ መሐመድ ነበረ ቃለ ምልልሱን ያደረገው። እናመሰግናለን። በሰቆጣ ከተማ ከሚገኙት ከአበርገሌ፣ ጻግቢጂ፣ ኮረም፣ አላማጣና ኦፍላ ወረዳዎች የተፈናቀሉ ከ56,000 በላይ ተፈናቃዮች በአካባቢው በአገረሻው አዲስ ግጭትና በተከሰተው ድርቅ ምክንያት ለከፍተኛ ረሃብና እንግልት መጋለጣቸውን ለዶች ቨለ ተናግረዋል። ከባለፈው እሁድ ጀምሮ ታጣቂዎች ወደ ሰቆጣ ከተማ ለመግባት በዋግ ህምራ ብሔረሰብ አስተዳደር ዞን በተለያዩ አቅጣጫዎች ከመንግስት የጸጥታ ኃይሎች ጋር የሚያደርጉት ውጊያ መቀጠሉ ተፈናቃዮቹን በከፍተኛ ስጋት ውስጥ ጥሏቸዋል። ኢሳያስ ገላው ተጨማሪ ዘገባ አለው።
3: ካለፈው እሁድ ጀምሮ በሰሜን ኢትዮጵያ በተለይም በትግራይና አማራ
4: በሰቆጣ ከተማ ከአምስት የተለያዩ ወረዳዎች የተፈናቀሉ ተፈናቃዮች አሁን በአካባቢው የተጀመረው ጦርነት ስጋት ላይ እንደጣላቸው ተናገሩ። ከሚያዝያ 2018 ዓመተ ምህረት ጀምሮ ከአበርገሌና ጻግምጅ፣ ኮረም፣ ከአላማጣና ኦፍላ ተፈናቅለው ከ56,000 በላይ ተፈናቃዮች በሰቆጣ ከተማ ይገኛሉ። ከሰሞኑ ተጠናክሮ በቀጠለው ጦርነት ምክንያትም ምግብ ማግኘት አለመቻላቸውን የሚናገሩ ስማቸውን መግለጽ ያልፈለጉ ተፈናቃዮች ከባለፈው መስከረም አንድ ቀን ጀምሮ በአካባቢው ጦርነት ጦርነት መቀስቀሱን ይገልጻሉ። አሁን ላይ ምንም አይነት የምግብ ድጋፍ እንደሌላቸው ነው የሚገልጹትን።
5: አረ በጣም ተቸግረን ያለነው ጦርነት በጣም ብርቱ ነው። ስደተኞች ተፈንቃዮች ነን። ያው ዝሮዝሮ አለነ በረሃብ እየተንገላተን ገና የሞተ ሰው አልመጣም። ዝሮዝሮ ሰው እየሞተ ነው፣ ሰው እያለቀ ነው እያሉ ነው። ዝሮዝሮ የብዛት ሰው አላገኘንም ገና። ምን ቀለብ አለ? ምን የሚቀለብ ነገር አለ? ምንም የለም። ዝም ብሎ ሴቱም ወጥቶ ጊዜው እያለ ነው ያለው። ወጣትም እየተሰቃየ ነው። ምን የሚቀለብ ነገር አለ?
4: በሰቆጣ ከተማ እንዳሉና ከጻግም ጆረዳ መፈናቀላቸውን የነገሩን አስተያየት ሰጭም ዛሬ የሚበሉት አጥተው መዋላቸውን ይናገራሉ።
6: እኛ ከተማ ውስጥ ነን፣ እስካሁን አለን፣ ሰላም ነን። ዳር በዳር ያሉት ግን በቃ እስካሁን አሉ። ኧረ ምግብ የለንም ጭራሽ። አሁን ሐሙስ ነው አራባችን። እኛ አሁን ጣም ነው ያለ ነው። እስካሁን አሁን ሐሙስ አይደል የሚበላ የሚቀመስ ነበረ። ዝም ብለን በቃ እያልን እየዘርን ያለ ነው። እስካሁን ህልም አልቀመስንም። ከየት ምናገኝ ብለን ያለ ነው።
4: በዋግምራ ዞን ባለፉት ሁለት ቀናት በተለያዩ አካባቢዎች በመንግስትና በታጣቂዎች መካከል ጦርነት እየተካሄደ መሆኑን የተናገሩት የአበርገሌ ወረዳ ተፈናቃይ ከሰኔ ወር በኋላ ነው የምግብ ድጋፍ የተቋረጠው ይላሉ።
7: ወንድም አለም እንግዲህ ጦርነት በጣም ተቸግረን ያለች ዋክምራ ዞኗ። ኧረ ምንም ያገኘ ነው የለንም እኛ እስካሁን። ያው ሰኔ አካባቢ 10,000 ተረታለች። ከዛ ውጭ ያገኘ የለም ህዝቡ። ያው ዝናብም የለም ድርቅ ነው አገሩ። ያው ያሁኑ ደግሞ
4: ባለፉት 9 ወራት ከቤተሰቦቻቸው ጋር ተለያይተው እንዳሉ የነገሩንና ለደህንነታቸው ሲሉ ስማቸውን መግለጽ ያልፈለጉ ለዶቼ ቬለ አስተያየታቸውን የሰጡ ተፈናቃይም አሁን በአካባቢው ድርቅ መኖሩን ገልጸው ቤተሰቦቻቸው ጋር ለመገናኘትም በጦርነቱ ምክንያት አልቻልኩም ይላሉ።
5: ችግር ረሃብ ነው። የሚጠጣ አለ፣ የሚበላ ያለ ረሃብ ነው ችግሩ። ሌላ ምን ረሃብ አለ? ጦርነት አለ፣ ችግር እንዳለ ነው። ዝሮዝሮ ቀለብ ዳር እኛም ሄት ግንተን እንሰድ እነሱ ወደ ማዶ እኛ ወደ ማዶ ሆነን ተለያይተንን ያለ ነው። የመጣነ የቀሩት ቀርቷል። ሁላቸውም በራብ ነው። ሌላ ነገር የለም።
4: በተለይም ሴቶችና ህጻናት በችግር ውስጥ ይገኛሉ የሚሉት አስተያየት ሰጭም ቋሚ መጠለያ ባለመኖሩ በሰቆጣ ከተማ በጎዳና ላይ እንደሚያድሩ ገልጸዋል።
7: እነሱም አሁን በቃ ተቸግረው ያው ቤት ክራይም ውድ ሆኖ ከየት አግኝቶ ሊከፍሉ ያው ተጠግቶ ቤተሰብ ምናምን በረንዳ ላይ የሚያዱ እና አዝነው አቅፈው በቃ አብረው ይተኛል። ያው ብርድም አለ ምን አለ ምን ሰው እየሸናበት እያረበት በዋለውን አይ ሲተኙ በጣም ለበሽታም ሊገለጥ ይችላል።
4: የዋግምራ ብሔረሰብ ዞን አስተዳደር አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩ ከዚህ በፊት ለ56,000 ተፈናቃዮች ድጋፍ እያቀረቡ መሆኑን ለዶቼ ቬለ ገልጸው ነበር። ዛሬም የእርሳቸውን ሀሳብ ለማካተት ያደረግነው ጥረት ስልካቸው ባለመስራቱ አልተሳካልንም። ለዶቼ ቬለ ዘገባ ኢሳያስ ገላው ከደሴ።
2: በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት የአውሮፓ ህብረትን ጨምሮ የዓለም አቀፉ ማህበረሰብ ስጋቱን እየገለጸ ነው። ጦርነቱ ዳግም ደም አፋሳሽ እንዳይሆን ስጋታቸውን እየገለጹ ያሉ ተቋማትና የጸጥታ ተንታኞች ተፋላሚዎች ዳግም ጉዳዩን እንዲያጠኑ ጠይቀዋል። የተባበሩት መንግስታት ድርጅትና የአውሮፓ ህብረትን ግብረ መልስ ጨምሮ ገበያው ንጉሴ ከብራሰልስ ተከታዩን ዘገባ ልኮልናል።
3: ካለፈው ወር ጀምሮ በሰሜን ኢትዮጵያ በተለይም በትግራይና አማራ እንዲሁም በትግራይና አፋር ክልሎች አዋሳኝ ቀበሌዎች በፌደራል መንግስቱና የትግራይ ኃይሎች መካከል እየተካሄዱ ያሉት ግጭቶች አካባቢውን ከሁለት ዓመት በፊት ወደነበረው የሁለቱ ኃይሎች ደም አፋሳሽ ጦርነት እንዳይከተው አስግቷል። በፕሪቶሪያው የሰላም ስምምነት መሠረት ተቋቁሞ የነበረውን የትግራይ ክልል መንግስት በማስወገድ ክልሉን የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ መንግስትና የፌደራል መንግስቱ ባለሥልጣኖች ለጦርነቱ መጀመር አንዳቸው አንዳቸውን እየከሰሱ ቢሆንም ሁለቱም ግን ጦርነት መጀመሩን አልካዱም። በትግራይ የሚገኙ 3 የአውሮፕላን ጣቢያዎች በትግራይ ኃይሎች ቁጥጥር ስር በመሆናቸው ምክንያት ወደ መቀሌ፣ አክሱምና ሽሬ እንደስላሴ በረራ የቆመ መሆኑንም ከኢትዮጵያ አየር መንገድ ጭምር ተገልጿል። ዓለም አቀፉ ማህበረሰብ ኢትዮጵያ ዳግም ወደ ጦርነት እንዳትገባ ሁሉንም ኃይሎች እየተማጸነና እያስጠነቀቀም ነው። የአፍሪካ ህብረትና የአሜሪካ ኤምባሲ ከአዲስ አበባ፣ የመንግስታቱ ድርጅት ዋና ጸሐፊ ከኒውዮርክና የአውሮፓ ህብረት ከብራስልስ ሁሉም ተፋላሚ ወገኖች ጦርነትን እንዲያቆሙና የአፍሪካ ህብረት የመራውን የፕሪቶሪያ የሰላም ስምምነት ተግባራዊ እንዲያደርጉ አጥብቀው አሳስበዋል። የአውሮፓ ህብረት የውጭ ግንኙነት ቢሮ በቃል አቀባዩ በኩል ትናንት ባወጣው መግለጫ በተለያዩ የትግራይና አማራ እንዲሁም የትግራይና አፋር ደንበር አካባቢዎች የተቀሰቀሱ ጦርነቶችና ወደ ክልሉ የአውሮፕላን ጣቢያዎች በገቡት የትግራይ ታጣቂዎች ምክንያት በረራ መቋረጡ ያሳሰበ መሆኑን አስታውቋል። ውጥረቱ ረግቦ ሁሉም ወገኖች ወደ ፕሪቶሪያው የሰላም ስምምነት እንዲመለሱና ልዩነቶቻቸውን በውይይት እንዲፈቱም ጠይቋል። ከዚህ ውጪ ሌላ አማራጭ የሌለ መሆኑን በመግለጽም ህብረቱ የአፍሪካ ህብረት የመራውን የፕሪቶሪያ የሰላም ስምምነት እንደሚደግፍና ለተግባራዊነቱ የራሱን አስተዋጽኦ እንደሚያደርግ አስታውቋል። በዶክተር ደብረጽዮን የሚመራው ህዋት ባለፈው ሚያዝያ ወር በፕሪቶሪያ ስምምነት መሰረት የተቋቋመውን የክልሉን መንግስት በማስተዳደር ስልጣን ከተቆጣጠረ ወዲህ በፌደራል መንግስቱና ህዋት መካከል ልዩነት የሰፈተውና በአካባቢውም ውጥረት ነግሶ ቆይቷል። በአዲስ አበባ የሚገኙ ዲፕሎማቶች የአፍሪካ ህብረትና የፕሪቶሪያ ዋና የሰላም አደራዳሪ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ ደጋግመው ወደ መቀሌ በመዝለቅ ጭምር የፕሪቶሪያው የሰላም ስምምነት መከበር ዋናው የሰላም መሰረት መሆኑን በማሳሰብ ሁሉም ለስምምነቱ መርሆች ተገዥ እንዲሆኑና ተግባራዊ እንዲያደርጉም ሲያሳስቡ ቆይተዋል። ህዝባዊ ወያኔ ሓርነት ትግራይ ግን ዓለም አቀፉ ህብረተሰብ በተለይም የሰላም አደራዳሪው ፕሬዝዳንት ኦባሳንጆ ኃላፊነታቸውን ካለመወጣት ባለፈ ገለልተኝነታቸውንም ሲያጠይቅ ቆይቷል። በመሆኑም እንደ አንዳንድ የፖለቲካ ተንታኞች አስተያየት የሰሞኑ ግጭትና ጦርነት ቢያንስ ለጊዜው የዲፕሎማሲ ውጥረት መክሻፉንና ሁለቱ ወገኖች ከለየለት ሙሉ የጦርነት አፋፍ ላይ መድረሳቸውን የሚያሳይ ነው። የክራይሲስ ግሩፕ የአፍሪካ ቀንድ ዳይሬክተር ሚስተር አላን ቦስዌል ሲናገሩ እንደተሰሙት በአሁኑ ሁኔታ የፕሪቶሪያ የሰላም ስምምነት አለ ማለት አይቻልም።
8: I think it's fair to say the peace agreement has completely broken down.
3: የሰላም ስምምነቱ ፈጽሞ ፈርሷል ማለት የሚቻል ይመስለኛል። በጣም አደገኛ ሁኔታ ነው ያለው። ህዝባዊ ወያኔ ሓርነት ትግራይ ከሌሎች አማጺ ቡድኖች ጋር የፈጠረው አዲስ ጥምረት በአዲስ አበባ መንግስት ላይ ጦርነት እንደማወጅ ሊቆጠር ይችላል። እናም ወዳለፈው አይነት ጦርነት ተገብቷል ባይባልም እዚያው ጫፍ ላይ ያለን ነው የሚመስለው በማለት ያለውን ውጥረት ጥልቀትና ስጋታቸውን ገልጸዋል። ባለፈው እሁድ ህዝባዊ ወያኔ ሓርነት ትግራይን የተጣመሩት ፋኖ፣ የኦሮሞ ነጻነት ሰራዊትና ሌሎች ድርጅቶች የአዲስ አበባውን መንግስት ለማስወገድ ያላቸውን አቅምና ብርታት በሚመለከትም ሚስተር አላን
8: Most analysts don't really think it poses much direct threat to the central rule in Ethiopia by Prime Minister Abiy Ahmed.
3: ብዙ ተንታኞች እነዚህ ኃይሎች በዶክተር አብይ መንግስት ላይ ዋና ስጋት ይሆናሉ ብለው አያስቡም። ሆኖም ግን ሰሞኑን እየታየ እንዳለው በተወሰኑ የደንብራ አካባቢዎች በጋራና በተቀናጀ ሁኔታ ጥቃት ሊሰነዝሩ ይችላሉ በማለት አንዳቸውም ግን የፌደራል መንግስቱን ለማስወገድ የሚያስችል አቅም ያላቸው አይመስልም ብለዋል።
8: None of them really look like they have capacity to take on the federal government.
3: ገበያው ንጉሴ ለዲደብሊው ብራስልስ።
2: ለለቱ ወደ መጨረሻ ለያዝነው ዘገባችን ስንሻገር ወደ ኤርትራ ጉዳይ ነው የሚያሻግረን። ዩናይትድ ስቴትስ በኤርትራ ላይ ጥራ የቆየችውን ማዕቀብ ማንሳቷ በቀይ ባህር ካለው ወቅታዊ ሁኔታ ጋር የተያያዘ ሊሆን እንደሚችል የጸጥታ ተንታኞች ይናገራሉ። ዶች ቬለ ያነጋገራቸው አንድ ከፍተኛ የጸጥታ ጉዳዮች ተመራማሪ እንዳሉት ዋሽንግተን ማዕቀቡን የጣለችው መሆነ ያነሳችው በቀጠናው ካላት ጥቅም በመነሳት ነው። በቀይ ባህር የቀጠለው ውጥረት ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ የምታደርገውን ጥረት ይበልጥ አጣዳፊ እንደሚያደርገውም አያይዘው ገልጸዋል። እስክንድር ፍሬው ከአዲስ አበባ ዝርዝር ዘገባ አለው።
9: ዩናይትድ ስቴትስ ሰሞኑን ያነሳችው ማዕቀብ ከፕሬዝዳንት ጆ ባይደን ያስተዳደር ዘመን ጀምሮ በኤርትራ ላይ ተጥሎ የቆየ ነው። ኤርትራ በሰሜን ኢትዮጵያ በነበረው ጦርነት ከነበራት ተሳትፎና ከተፈጸሙ የሰብአዊ መብት ጥሰቶች ጋር በተያያዘ እንደ ጎርጎሮሳውያኑ የዘመን አቆጣጠር መስከረም 17 ቀን 2021 ዓ.ም የተጣለው ማዕቀብ የሀገሪቱን ገዢ ፓርቲና የጦር መሪዎች ኢላማ ያደረገ ነበር። ለተከታታይ 4 ጊዜም በየአመቱ ሲታደስ ቆይቷል። 3 ጊዜ በፕሬዝዳንት ባይደን የስልጣን ዘመን፣ አንድ ጊዜ ደግሞ በፕሬዝዳንት ትራምፕ የስልጣን ዘመን። ባለፈው መስከረም 17 ግን ሳይታደስ ቀረ። እናም ይህ የማዕቀቡን መነሳት አመለከተ። የዩናይትድ ስቴትስ የገንዘብ ሚኒስቴር መስከረም 18 ቀን ባሰፈረው መረጃም የማዕቀቡ ጊዜ ማብቃቱንና በድጋሚ እንደማይታደስ ይፋ አደረገ። ዶቼ ቬለ የተመለከተው ይሄው መረጃ ማዕቀቡ የተጣለባቸውንና አሁን ደግሞ የተነሳላቸውን የኤርትራ ጦር ባለስልጣናትና ተቋማት በስም ይዘረዝራል። በእንግሊዝኛው ምህጻረ ቃል ISIS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ የአፍሪካ ቀንድ ጉዳዮች ተመራማሪ የሆኑት ሞዝስ ኦኬሎ ለዶቼ ቬለ እንደገለጹት ዋሽንግተን ማዕቀቡን የጣለችውም ሆነ ያነሳችው ከራሷ ጥቅም ጋር በተያያዘ ነው።
10: What's important to take into account is that these sanctions were never really about Eritrea per se.
9: ከግምት ማስገባት ያለብን ነገር እነዚህ ማዕቀቦች በራሳቸው ከኤርትራ ጋር የተገናኙ አልነበሩም። ከዩናይትድ ስቴትስ አስተዳደርና በቀጠናው ካላቸው ጥቅም ጋር የተያያዙ ናቸው። ነገር ግን በህዋትና በፌደራል መንግስት መካከል የተከሰተው ግጭት ዩናይትድ ስቴትስ በቀጠናው ያላትን ጥቅም እንድታራምድ ምክንያት ፈጠረ እና የማዕቀቡ መነሳት እንደዚህ አይነቱ አስተሳሰብ ማብቃቱን ያሳያል። ዋሽንግተን ማዕቀቡን ያነሳችበት ጊዜ የሁቲ አማጽያን በየመን የቀይ ባህር ዳርቻ በኩል የሚያደርጉትን ግስጋሴ ከቀጠሉበትና በቀጠናው ያለው ግጭት ከተባባሰበት ወቅት ጋር ተገጣጥሟል። አማጽያኑ ቀይ ባህርን ከኤደን ሰላጤና ከህንድ ውቅያኖስ ጋር የሚያገናኘውን የባቤል መንደብ መተላለፊያ በየመን አቅጣጫ መቆጣጠራቸውም ተገልጿል። ኦኬሎ እንደሚሉት እነዚህ ሁኔታዎች ዋሽንግተን በቀጠናው ያላትን ጥቅም ለማስጠበቅ እንድትሰራ ሊያደርጓት ይችላሉ። ማዕቀቦቹ ከተጣሉበት ጊዜ በኋላ በቀጠናው ያለው ሁኔታ በፍጥነት መቀየሩንም ከግምት ማስገባት እንደሚገባ ተቆመዋል።
10: Today the entire Middle East is up in flames.
9: አሁን ግን መካከለኛው ምስራቅ በሙሉ በግጭት ውስጥ ነው። በአሜሪካ፣ እስራኤልና ኢራን መካከል በሆርሙዝ ሰርጥ የተካሄደው አይነት አሁን ደግሞ ውጥረቱ በቀይ ባህር ነው። ይህ የኤርትራን ዳርቻ ብቻ ሳይሆን ሙሉን የቀይ ባህር የውሃ መተላለፊያ ስትራቴጂካዊ ዋጋ ይጨምራል። እና እንደሚመስለኝ የዩናይትድ ስቴትስ አስተዳደር ይህ ሊሆን እንደሚችል ቀድሞ ተረድቷል። እና ጥቅም ሊያስገኝላቸው በሚችል መንገድ ራሳቸውን እያመቻቹ ነው። የዋሽንግተን ማዕቀብ የማንሳት ውሳኔ ይፋ የተደረገው በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት በቀጠለበት ወቅትም ነው። የኢትዮጵያ መንግስት ሰሞኑን ይፋ የተደረገውን የታጣቂ ቡድኖች መጣመር መነሻ በማድረግ ጭምር ኤርትራን ድጋፍ በማድረግ ወንጅሏል። የውጭ ጉዳይ ሚኒስትር ጌዶን ጢሞቴዎስ ጥር 30 ቀን 2018 ዓ.ም በጻፉት ደብዳቤም ኤርትራን ድንበር በመጣስና በሀገሪቱ ካሉ ታጣቂ ቡድኖች ጋር በመስራት ወንጅለዋል። የኤርትራ የማስታወቂያ ሚኒስቴር በበኩሉ ወንጀላውን ፈጽሞ መሰረት የሌለውና የፈጠራ ሲል አስተባብሏል። በቀይ ባህር ያለው ሁኔታ ዋሽንግተን ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ የምታደርገውን ጥረት ይበልጥ አጣዳፊ እንደሚያደርገው ኦኬሎ አብራርተዋል። የምናውቀው ነገር ዩናይትድ ስቴትስ እና በአዲስ አበባ ያለው መንግስት በሚያሳስባቸው ጉዳዮች ላይ አዘውትረው እየተነጋገሩ እንደሆነ ነው። በትግራይ ያለውን ግጭት የመባባስ ስጋትና የኤርትራን ወደዚህ ግጭት ተስቦ የመግባት ድል በተመለከተ ስለዚህ ንግግሩ በመካሄድ ላይ ነው። የመካከለኛው ምስራቅ ግጭት ግን ከአስመራና ከአዲስ አበባ ጋር የመወያየቱን ነገር የበለጠ አጣዳፊ አድርገዋል። ምክንያቱም ወደ አስከፊ ግጭት እንዳይገባና የቀይ ባህሩን ጉዳይ የመፍታቱን ጥረት ይበልጥ አስቸጋሪ እንዳያደርገው
10: which makes addressing issues in the Red Sea a lot more difficult.
9: ማዕቀቡ በመጀመሪያም ተገቢ እንዳልነበር የገለጹት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትራምፕ አስተዳደር የተወሰደውን የማስተካከያ እርምጃ እንቀበለዋለን ብለዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: አድማጮቻችን በመከታተል ላይ የምትገኙት ከዶች ቨለ የሚተላለፍላችሁን የዕለተ ሐሙስ የቀጥታ ስርጭታችንን ነው። መጽሔት ዜናችን በዚሁ ተቋጭቷል። ወደ ሳምንታዊ የዝግጅታችን ምዕራፍ ነው የምናሸጋግራችሁ። የባህል መድረክ ዝግጅታችን ነው ቀጣዩን የአየር ሰዓት የሚረከበው። ባህላዊና ዘመናዊ ግብርና በሚል ርዕስ የቀረበው መሰናዶ 8 ኢትዮጵያውያን የተሳተፉበት የጎቲንገኑን ጉባኤ የተመለከተ ዝግጅት ነው የተሰናዳው። ለዝግጅቱ አዜብ ታደሰ።
11: የባህል መድረክ
12: ባህላዊና ዘመናዊ ግብርና ሁለቱም በጣም ጠቃሚ ነው። ሁለቱም በተለይ አንድ ላይ ከሁለቱም ሳይድ ጠቃሚውን ነገሮችን መያዝ ብንችል የተሻለ መፍትሄ ማምጣት ይቻላል። ለምሳሌ አሁን ባለው ሁኔታ የባህላዊ ግብርና ተብሎ የሚታሰበው መሰረቱ እንግዲህ የአካባቢ እውቀት ላይ መሰረት ያደረገ ነው።
13: ባለፈው ሳምንት በጀርመኗ ከተማ ጎቲንገን ዩኒቨርሲቲ በተዘጋጀው እና ወደ 900 ተሳታፊዎች በታደሙበት መድረክ ላይ የተገኙት ዶክተር ብሩክ ብርሃኑ ነበሩ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ዶክተር ብሩክ ብርሃኑ በሐዋሳ ዩኒቨርሲቲ የስነ ምግብ ተባባሪ ፕሮፌሰር ናቸው። ዶክተር ብሩክ በሐዋሳ ከተማ የሚገኘውን በምግብና በስነ ምግብ ጥናት ምርምር ስልጠና ላይ የተሰማራ ተቋምን መስራችም ናቸው። ባለፈው ሳምንት በጎቲንገን ዩኒቨርሲቲ ከመስከረም 6 እስከ መስከረም 8 ቀን 2019 ዓ.ም ድረስ በተካሄደው ጉባኤ ላይ ተሳታፊ ነበሩ። በጉባኤው ላይ ከ75 የዓለም ሀገራት የመጡ ወደ 900 ተሳታፊዎች ታድመውበታል። ዶክተር ብሩክን ጨምሮ 8 ኢትዮጵያውያን በጉባኤው ላይ ተሳትፈዋል። ኢትዮጵያውያኑ በጉባኤው ላይ ቁልፍ የምርምር ጥናት አቅራቢም ነበሩ። ባህላዊና ዘመናዊ ግብርና በተለይም ደግሞ ከኢልኒኞ ክስተት ጋር በተያያዘ ሊከሰት የሚችለውን አደጋ የመቋቋም አቅም ያላቸውን የወደፊት ሁኔታዎች የሚያበረታቱ ዘርፈ ብዙ አገልግሎት የሚሰጡ የግብርና ስነ ምህዳርን መፍጠር የጉባኤው ዋና የመነጋገሪያ ነጥብ ነበር።
12: አሁን የነበርነው ጎቲንገን ነው። እዛ የነበረው ቆይታ ትሮፔንታክ 2026 የሚባል በዋናነት የምግብ
14: ዋስትናን የተፈጥሮ ሀብት አስተዳደርንና የገጠር ልማት ላይ ፎከስ ያደረገ ዓለም አቀፍ ጉባኤ ነበረ። እንግዲህ ይሄ ጉባኤም በዋናነት ግብርናን ተኮር ያደረገ አሁን ላይ ያለውን የአካባቢ የንብረት ለውጥ ተግዳሮት ለመቋቋም የሚደረግ ስራዎች ላይ ፎከስ ያደረገ ነው። እና እንግዲህ 6 የሆኑ ቴሞች አሉት በዋናነት እኔ የተሳተፍኩበት እንግዲህ የምግብ ዋስትና እና ካኗኗር ዘይቤ ጋር ያለን ፎከስ ያደረጉ ምርምሮች ላይ ያጠነጠነ ጥናት ስለሰራሁኝ በዛ ቴም ላይ ነው ተሳታፊ የሆንኩት ማለት ነው።
13: ዶክተር ብሩክ ከኢትዮጵያ 8 ተሳታፊዎች እንደነበሩ በአጠቃላይ ጉባኤው ዓለም አቀፍ ተመራማሪዎች የዶክትሬት ጥናታቸውን የሚሰሩ ተማሪዎች ሁሉ የተሳተፉበት እንደነበር ተናግረዋል።
14: እንግዲህ እዛ መድረኩ ላይ በነበረው መረጃ ወደ 75 ሀገራት የሚሆኑ ባለሙያዎች ተሳትፈዋል። በቁጥር ደረጃ ከ700 እስከ 900 አካባቢ ተሳታፊዎች ኤክስፔክት ይደረጉ ነበር። እንግዲህ በዛ ልክ እንደተሳተፉ ነው መረጃ ያለው። ስለዚህኛም ኢትዮጵያን ወክለን 7-8 የምንሆን ሰዎች እንደዚሁ ከኢትዮጵያ ብቅ ብለናል። እዚሁም ደግሞ ፒኤችዲያቸውን የተለያዩ ዩሮፕ ዩኒቨርሲቲዎች ውስጥ በዋናነት ዩኒቨርሲቲ ኦፍ ጎቲንገን እና ዩኒቨርሲቲ ኦፍ ሆግኔም እና የተወሰነ ዩኒቨርሲቲ ኦፍ ቦን የነበሩ የፒኤችዲ ተማሪዎች ኢትዮጵያውያን ተሳታፊ ነበሩ።
13: ከሌሎች የአፍሪቃ ሀገራት የመጡ አፍሪቃውያን ምሁራን ተሳታፊዎች ነበሩ።
14: አዎ፣ ከተለያዩ አፍሪካ ሀገራት ነበሩ። ግን በዛ የሚሉ ከኬንያ እንደተሳተፉ እንዲሁ ተገናኝተንም የተለያዩ ፓርትነርሽፕ ለመፍጠር እንደዚሁ እየተነጋገርን ነበር እና በዛ ያሉ የተለያየ ኤክስፐርቶች በ6 ቴሙ ላይ የተለያዩ ምርምሮችን አቅርበዋል። በዛ ይላሉ ከኬንያ በተወሰነ ደረጃ፣ ከናሚቢያም በተወሰነ ደረጃ፣ ከናይጄሪያም ቁጥራቸው ከፍ ይላል። እንደዚህ ተሳታፊ ነበሩ።
13: ባለፈው ሰሞን የረሃብ ቅድመ ማስጠንቀቂያ ስርዓቶች መረብ ያወጣው መረጃ ከኤልኒኞ ክስተት ጋር የሰብል ምርት ሊቀንስ ይችላል ሲል ዘገባ አውጥቶ ነበር። በዚህ ጉዳይ ላይ የተነጋገራችሁበት ነጥብ አለ?
14: እንግዲህ ይሄንን ዋናው ትኩረት እሱ ነው። እሱን መሰረት ያደረገ ይሄንን የአየር ንብረት ለውጥን መሰረት አድርጎ ይሄንን የሚቋቋም የአመራረት ሂደቶች ላይ ይሄንን ስንል እንግዲህ እጽዋትም የእንስሳትም ከዛም ባለፈ ደግሞ በተለያየ መልኩ ምርቶችም በምን አይነት መልኩ ለተለያዩ ህዝቦች በምን አይነት መልኩ መድረስ ይችላሉ የሚል ማርኬቲንግን ፎከስ ያደረገ ከዛም ባለፈ ደግሞ ጀንደር ላይም ፎከስ ያደረገ ሴቶችን ኢምፓወርመንት ላይ ፎከስ ያደረጉ ነገር ግን እነዚህ ሁሉ አንድ ላይ ሲጨመቁ ደግሞ በአጠቃላይ በዓለም አቀፍ ደረጃ የምግብ ዋስትናን ለማሻሻል የህብረተሰቡን የኑሮ ደረጃ ለማሻሻል ትኩረት ያደረጉ በጣም ሰፋ ያሉ እጅግ በጣም ደስ የሚሉ ምርምሮች ቀርበዋል። በዚህ ምርምር ላይ በዚህ መድረክ ላይ እጅግ በጣም ደስ ያለኝ እንግዲህ ኢትዮጵያን ከወከልነው ውስጥ በተለይ አንድ ትልቅ ጉንቱ የሚባሉ ፕሮፌሰር ነበሩ። ዶክተር ሉንሰገድ ይባላሉ። እሳቸው 5 ከዋና ኪኖት ስፒከር ውስጥ አንዱ ነበሩ እና ስለዚህ የኢትዮጵያ ሪፕሬዘንቴሽን እንደው በተወሰነ ደረጃ ምርምሮችን ከማቅረብ ባለፈ የመድረክ ዋና ተዋናይ ነበርን ማለት ነው።
13: ቀደም ብለው እንደተናገሩት ዶክተር ብሩክ የአየር ንብረት ለውጥ የማህበረሰቡን የጋራ ኑሮ ባህላዊም ሆነ የተለያዩ ማህበረሰባዊ እንቅስቃሴዎች ላይ ተጽዕኖ ያሳድራል ብለውን ነበር።
15: የአየር ንብረት ለውጥ በዋናነት እንግዲህ በተለያየ መልኩ በአንድም በሌላም መልኩ ህብረተሰብን አገርን እንደው ግሎባሊም ደግሞ ከፍተኛ ተጽዕኖ እያሳደረ ይገኛል። እንግዲህ በዋናነት እንግዲህ ኦብዘርቭ የምናደርገው ከሙቀት መጨመር ጋር ነው። ግን በተለያየ መልኩ ምግብ ላይ፣ ውሃ ላይ፣ የተፈጥሮ ሀብቶች አጠቃላይ ጤና ላይ እንዲሁም የአኗኗር ዘይቤ ላይ ከፍተኛ ተጽዕኖ ያሳድራል። ይህንን ስንል እንግዲህ በተለያየ መልኩ ከአየር ንብረት ጋር በተገናኘ ድርቅ ሊከሰት ይችላል። ከፍተኛ ሙቀት ሊመጣ ይችላል። በከባድ የሆነ ጎርፍ ሊከሰት ይችላል። ወቅቱን ያልጠበቀ ዝናብ ሊኖር ይችላል። ይሄ ደግሞ በዋናነት እንግዲህ በተለይ እነዚህ ታዳጊ ሀገራት ላይ እኛ ኢትዮጵያን ጨምሮ የግብርና ምርት ላይ በከፍተኛ ሁኔታ የተለያየ ችግር ይፈጥራል። ከዛም ባለፈ ይህ ችግር እየከፋ ሲሄድ የምግብ ዋጋ የመጨመር ይሄ ደግሞ በግብርና ላይ መሰረት ያደረጉ ዝቅተኛ የኑሮ ደረጃ ያሉ ሰዎችን በበቂ ሁኔታ በተለያየ ጥራት ያለው ምግብ እንዳያገኙ ያደርጋል። ይሄ ደግሞ በአጠቃላይ የምግብ እጥረት ችግርን እንዲከሰት ያደርጋል። ከዛም ባለፈ ጤና ላይ ስናነሳ አሁን ላይ በተለይ የተለያዩ በሽታዎች በተለያየ መልኩ መድኃኒቶችን የመቋቋም ባህሪያቸውን የመቀየር ለምሳሌ ወባን ብናስብ አሁን ወባ በከፍተኛ ሁኔታ የመጨመር ባህሪ ያሳይቷል። ባህሪውንም በተወሰነ ደረጃ የመለየት የተለየ ባህሪ ማምጥቷል እና ከዚህ አንጻር በጣም ከፍተኛ የሆነ የጤና ችግርም እንደዚሁ ያስከትላል ማለት ነው። እንደ አጠቃላይ እንግዲህ ከጠብ ስናደርገው በተለይ በታዳጊ ሀገራት ላይ በተለያየ መልኩ የሰውን ያመጋገብ ሁኔታ ላይ በጣም በከፍተኛ ሁኔታ ችግር ይፈጥራል። ስለዚህ ይሄ ደግሞ በ2030 የሰስቴይነብል ዴቨሎፕመንት ጎል ተብሎ የተያዙትን ጎሎች ለማሳካት እንደ ትልቅ ተግዳሮት ነው ማለት ነው። ስለዚህ በተለያየ መልኩ እንግዲህ በምግብ፣ በጤና፣ ውሃ ላይ፣ የተፈጥሮ ሀብት ላይ፣ ግብርናው ላይ እንደዚሁ በተለያየ መልኩ ተጽዕኖ ያሳድራል። እንግዲህ ተጽዕኖው ቀላል የሚባል አይደለም ማለት ነው።
13: ግን እንደው በግብርና ረገድ በኢትዮጵያ አብዛኛው አርሶ አደር የባህላዊ የግብርና ስርዓትን ነው የሚከተለው። በአገሪቱ ዘመናዊ የግብርና ስርዓትም ቀስ በቀስ እየጨመረ መሆኑ ይነገራል። ይሁንና ዛሬም አብላጫው የኢትዮጵያ አርሶ አደር ባህላዊውን የግብርና ስርዓትን ነው የሚከተለው። ምናልባት ይህ ከአየር ንብረት ለውጥ ጋር ተደምሮ ጉዳቱን ከፍ አድርጎት ይሆን?
15: እንግዲህ ባህላዊና ዘመናዊ ግብርና ሁለቱም እንግዲህ በጣም ጠቃሚ ነው። ሁለቱም በተለይ አንድ ላይ ከሁለቱም ሳይድ ጠቃሚውን ነገሮችን መያዝ ብንችል የተሻለ መፍትሄ ማምጣት ይቻላል። ለምሳሌ አሁን ባለው ሁኔታ የባህላዊ ግብርና ተብሎ የሚታሰበው አካባቢ እውቀት ላይ መሰረት ያደረገ ነው። ይሄ እንግዲህ አመራረቱን ብንል፣ ዝርያዎች፣ የተለያዩ የሰብል ዝርያዎችን ብንል፣ የመሬቱን ለምነት እንዴት መጠበቅ እንደሚቻል፣ እንስሳ ከሰብሎች ጋር እንዴት ተስማሚ አድርጎ ማምረት እንደሚቻል፣ በተለይ ለምሳሌ አሁን የአግሮ ፎረስትሪ የሚባል ፕራክቲስ አለ፣ እንዴት ተፈጥሮ ሀብትን መጠበቅ ይቻላል የሚሉ በጣም በጣም በጣም እምቅ የሆኑ እውቀቶች አሉ በባህላዊ ግብርና ውስጥ የምንተገብራቸው። አሁን ደግሞ የዓለም ሕዝብ በከፍተኛ ሁኔታ ቁጥሩ እየጨመረ ነው። ያንን ደግሞ ስናስብ ዘመናዊ ግብርና ደግሞ ማካሄድ በጣም ወሳኝ። ስለዚህ ይሄ ደግሞ በተለያየ መልኩ የተለያዩ ከፍተኛ ምርት የሚሰጡ የአየር ንብረቱን መቋቋም የሚችሉ የተለያዩ ሰብሎችን እንዲሁ በስፋት አሁን መስኖ እየተተገበረ ነው። ከአንድ ጊዜ በላይ ከማምረት ሁለቴ ሶስቴ ማምረት እንደዚህ አይነት ነገሮች አሉ። ማሽነሪዎችን ተጠቅሞ ይሄ ሜካናይዝድ ፋርሚንግ የሚባለውን የተለያዩ ማዳበሪያዎችን መጠቀም እንዲሁም የተለያዩ ተባይ መከላከያዎችን፣ ቴክኖሎጂዎችን እና የሳይንሳዊ የሆኑ የአመራር ዘዴዎችን በመጠቀም ምርትን ማሳደግ ይቻላል በዘመናዊ ግብርና ማለት ነው። ይሄ እንግዲህ የጨመረ ያለውን የህዝብ ቁጥር ለመመገብ በጣም ወሳኝ ነው ማለት ነው። ስለዚህ በሁለት መልኩ ማየት እንችላለን። ግብርናው በራሱ የአየር ንብረት ለውጥ ላይ ጫና ያመጣል። ከዛም ባለፈ ደግሞ እንደገና የአየር ንብረት ለውጡም እንደዚሁ ግብርና ላይ ጫና ያመጣል። ለምሳሌ ግብርናውን ብንወስድ የአመራረት ሂደታችን በጣም ዘመናዊ አድርገ ነው። እንደ ኮሜርሻል ፋርሚንግ የሚባለውን ብንወስድ አንድን ክሮፕ ወይም አንዱን ሰብል ብቻ ፎከስ አድርገን ብናመርት ያ ከፍተኛ የሆነ የአፈር ለምነትን፣ ብዝሃ ህይወትን እንዲሁም የውሃና የአፈር ጤንነት ላይ በተለያየ መልኩ ችግር ይፈጥራል። በሌላው መልኩ ደግሞ ስናየው ይሄ ትራዲሽናል ፋርሚንግ የምንለው ላይ አሰባጥሮ ነው። ለምሳሌ የእነዚህ ሰብሎችን ከአዝርቶች ጋር አሰባጥሮ መዝራት በተለያየ መልኩ እነዚህ የተለያዩ ናይትሮጂን የሚባሉ አሉ። እነሱን እነዚህ ተክሎች በተወሰነ ደረጃ በተለይ ሌጊዩምስ የሚባሉት ፊክስ በማድረግ የአየር ንብረት እንዲቀንስ በተለያየ መልኩ ይረዳሉ ማለት ነው። ነገር ግን እንግዲህ ሁለቱንም ባላንስ አድርጎ አሁን ላይ በተለይ በጣም ብዙ ኢፈርቶች እየተደረጉ አሉ። የአየር ንብረት ወይም አግሮ ኢኮሎጂን መሰረት ያደረጉ አመራረቶች ቢሆን ከዘመናዊ እውቀት ጋር በማገናኘት እየተገበሩ ያሉ የተለያዩ የግብርና አመራረት ሂደቶች አሉ። ይሄ ከዛም ባለፈ እንግዲህ ሬጀነሬቲቭ አግሪካልቸር ያለውን የተፈጥሮ ሀብት የመጠበቅ ኮንሰርቬሽን አግሪካልቸር እንደዚህ የተባሉ ባህላዊ እውቀትን ከዘመናዊ እውቀት ጋር ባህላዊ እውቀትን ባህላዊ አሰራርን ከዘመናዊ የአመራረት ሂደት ጋር በማቀናጀት በተለያየ መልኩ የአፈር ጤንነትን፣ የውሃን እንደዚሁም ከዛም ባለፈ ደግሞ በተሻለ መልኩ ማምረት ለህዝቡ በቂ የሆነ ምግብ ማምረት እንዲቻል በማድረግ የግብርና አመራረት ስርዓቱ የተሻለ አድርጎ የአየር ንብረቱን መቋቋም የሚችል የአመራረት ዘዴ አሁን ላይ በተለይ በከፍተኛ ሁኔታ እየተገበረ ያለበት ሁኔታ አለ ማለት ነው። ስለዚህ ሁለቱንም አንድ ላይ አሰባጥሮ ባህላዊንም ዘመናዊ እውቀትን አንድ ላይ አድርጎ የሚካሄድ ግብርና በጣም ዘመናዊና የአየር ንብረቱ የሚያመጣውን ችግር ለመቋቋም በተለያየ መልኩ ይረዳናል ማለት ነው። ነገር ግን ያው የአየር ንብረቱም ግብርናውም እንደዚሁ ዘመናዊ የሚሆን ባህላዊ ከአየር ንብረት ጋር እንደዚሁ የሚለያዩ አይደሉም ለማለት።
13: የኢትዮጵያና የጀርመን ግንኙነት ከፍ ያለ ነው በተለይም በትምህርቱ ላይ ሲሉ የተናገሩት በሐዋሳ ዩኒቨርሲቲ የስነ ምግብ ተባባሪ ፕሮፌሰር ብሩክ ብርሃኑ የዶክትሬት ጥናታቸውን ያጠናቀቁት እዚሁ በጀርመን ነው።
14: እንግዲህ እንደ አጠቃላይ እኔም የጀርመን ተማሪ ነው ፒኤችዲን እዚሁ ጀርመን ሀገር ነው ዩኒቨርሲቲ ኦፍ ሆን የሚባል ነው የተማርኩት። አብዛኛዎቹ ሰዎች በዚህ ተሳታፊ የነበሩት እንግዲህ የጀርመን አልሙኒ ናቸው እና እንግዲህ እንደ አምባሳደር ማለት ነው። ኢትዮጵያ የጀርመን ግንኙነት ከፍ ያለ ነው። በተለይ በትምህርት ላይ የጀርመን ድጋፍ ከፍ ያለ ነው እና በተመሳሳይም እንዲሁ ባለፈውም ዓመት በዚህ ተመሳሳይ ኮንፈረንስ ቶፔንታክ 2025 በሚባለው ዩኒቨርሲቲ ኦፍ ቦን ነበር የተዘጋጀው። እዛ ላይ የመሳተፍ አጋጣሚ ነበረኝ። ከዛም ባለፈ ደግሞ የተለያዩ ፕሮግራሞችም አሏቸው እንግዲህ የጀርመን ኢትዮጵያን በተለይ የትምህርቱን ግንኙነት ከፍ ለማድረግ እንደዚሁ የጋድ አልሙኒ የሁምቦልት እንደዚህ እየተባለ የተለያዩ ፕሮግራሞች አሉ እና ግንኙነቱን ለማጠናከር ከፍ ያለ አንደምታ አለው እና ከዚህ አንጻር እንግዲህ እኛም እንደ ሀገር እዚህ ሪፕሬዘንት አድርገን ስንመጣ በጣም ደስ ብሎ
13: አድማጮች፣ ዶክተር ብሩክ ብርሃኑ በጀርመን በጎቲንገን ከተማ የተሳተፉበትን ጉባኤ አጠናቀው ባለፈው አርብ ወደሚኖሩባት ሐዋሳ ከተማ ተመልሰዋል። ዶክተር ብሩክ ብርሃኑ ለሰጡን ቃለ ምልልስ በዶቼ ቬለ ስም እያመሰገንኩ የዛሬውን ዝግጅቴን እዚህ ላይ አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።
2: አዜብ ታደሰን አመሰግናለሁ። የማጠቃለያ ዜና፣ የትግራይ ኃይሎች ከፌደራል መንግስት ጋር ሙሉ ጦርነት መክተማቸውን የክልሉ ምክትል ፕሬዚዳንት አማኑኤል አሰፋ ለፈረንሳይ ዜና አገልግሎት ተናገሩም። በአማራና በአፋር ክልሎች የትግራይ ኃይሎች ከሌሎች ታጣቂ ቡድኖች ጋር አብረው በመዋጋት ላይ እንደሚገኙ አቶ አማኑኤል አረጋግጠዋል። የኢትዮጵያ መከላከያ ሰራዊት ዛሬ በይፋዊ የፌስቡክ ገጹ ባወጣው መግለጫ ደግሞ የጠላት ኃይል ሲል የገለጸው የህወሓትና ተጣማሪ ቡድኖች በርካታ ተዋጊዎች መማረኩን፣ 270 ያህሉን መግደሉንና ከ260 በላይ ደግሞ ማቁሰሉን ገልጿል። ይህ ቁጥር ግን በገለልተኛ አካል አልተረጋገጠም። በሰሜን ኢትዮጵያ የተቀሰቀሰው ጦርነት ወደ መላው የአካባቢው ሀገራት የመዛመት አደጋ ሊኖረው እንደሚችል ብሪታንያዊው የአፍሪካ ቀንድ ጉዳዮች ተንታኝ ማርቲን ፕላውት ዛሬ ለዶቼ ቬለ ተናግረዋል። የአውሮፓ ህብረት በኢትዮጵያ የተቀሰቀሰውን ጦርነት በአፋጣኝ ማርገብ እንደሚያስፈልግም አሳስበዋል። ኢትዮጵያ፣ ጅቡቲና ናይጄሪያዊው ባለሀብት አሊኮ ዳንጎቴ ኢትዮጵያን ከጅቡቲ የሚያገናኝ የተጣራ ነዳጅ ማስተላለፊያ መስመር ለመዘርጋት ማቀዳቸውን ይፋ አደረጉም። ዩናይትድ ስቴትስ የሩሲያው ፕሬዚዳንት ቭላድሚር ፑቲን በቡድን 20 ጉባኤ ላይ እንዲገኙ መጋበዟን አስታወቀች። የማጠቃለያው ዜና በዚሁ አበቃ። እንግዲህ አድማጮቻችን፣ ለዕለቱ ያለውም ስርጭታችን ወደ መገባደዱ እየተቃረበ ነው። የምሰነባበቻ ሙዚቃ ብቻ ነው የሚቀርብን። እንግዲህ ስርጭቱን በመምራት እኔ ታምራት ደንሳ ከእናንተ ጋር ቆይታ አድርጌያለሁ። ለአብሮነታችሁ ግን ምስጋናችን ትልቅ ነው። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። ጤና ይስጥልን።